የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ሐምሌ 6 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእረፍት ጊዜያቸውን በሚያሳልፉበት ካስቴል ጋንዶልፎ ከተማ ለምእመናን፣ ለመንፈሳዊ ነጋዴያንና ለአገር ጎብኚዎች እሁድ ሐምሌ 5 2018 ዓመተ ምህረት ያሰሙትን ቃለ ምዕዳን ትርጉም ሙሉ ዘቱን በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጦርነት አዝማሚያ የሰላም ተስፋን ሊያጨልም አይገባም ሲሉ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ለኤድስ ህሙማን የሚደረገን ክብካቤና መከላከያው ተጠቂዎችን በሙሉ ሊደርስ ይገባል መባሉን በሁለተኛው ዜናችን እናስደምጣችኋለን። የብፁዕ ካርዲናል ብርሃነ ኢየሱስና የብፁዕ አቡነ ጸጋዬ 50ኛ ዓመት የክህነት አገልግሎት በምስጋና መስዋዕተ ቅዳሴ መከበሩን በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እግዚአብሔር በእኛ ላይ ያለውን እምነት አያቋርጥም ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 5 2018 ዓ.ም ምህረት የእረፍት ጊዜያቸውን በሚያሳልፉበት ካስቴል ጋንዶልፎ ውስጥ ከከተማው ነዋሪ ምዕመናን፣ መንፈሳዊ ነጋዴያንና ከአገር ጎብኚዎች ጋር ሆነው የመልአከ እግዚአብሔር ጸሎት አድርሰዋል። ቅዱስነታቸው በዕለቱ በተነበበው የቅዱስ ወንጌል ክፍል ላይ በማሰላሰል ባሰሙት ቃለ ምዕዳን የእግዚአብሔር ቃል የእያንዳንዱን ሰው ልብ የመለወጥ ኃይል እንዳለው በማስረዳት ምዕመናኑ በበጋ ወቅት የጽሞና የጸሎትና በቅዱሳት መጻሕፍት ላይ የማሰላሰል ጊዜ እንዲኖራቸው በማሳሰብ እግዚአብሔር በእኛ ላይ ያለውን እምነት አያቋርጥም ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno, buona domenica. Oggi nella liturgia l'Evangelista Matteo ci presenta la parabola del seminatore che descrive la generosità e la fiducia con cui Dio sparge la sua parola nel nostro cuore e la sua potenza in noi.
1: ውድ ወንድሞችና እህቶች መልካም እሁድ ይሁንላችሁ በዛሬው መስዋዕተ ቅዳሴያችን ከማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 23 ተወስዶ የተነበበው የወንጌል ክፍል የዛሬውን ምሳሌ ያቀርብልናል ይህም እግዚአብሔር ቃሉን በልባችን ውስጥ የሚዘራበትን ልግስናና እምነት ይገልጻል ቃል ሥጋ የሆነውና ሕይወቱን ለድነታችን ሲል አሳልፎ የሰጠው ኢየሱስ ክርስቶስ በሞቱ ምክንያት ብዙ ፍሬን እንዲያፈራ እግዚአብሔር በዓለም ሁሉ የሚዘራው ዘር ነው የዮሐንስ ወንጌል ምዕራፍ 12 ቁጥር 24 አንዳንድ ጊዜ እግዚአብሔር በእኛ ውስጥ ደረቅና ምንም የማያበቅል አፈር በሌላ ጊዜ ደግሞ ያልተደላደለና ድንጋያማ መሬት ወይም እሾሃማ ቁጥቋጦዎች ያሉበት የተለያየ አፈር እንደሚያገኝ እውነት ነው ሆኖም ግን የሚያበቅልና ለም መሬት የሚያገኝባቸው ጊዜያትም አሉ ከዚያም ሁሉንም ነገር የመለወጥ ኃይል ያላቸው የፍቅር ተአምራት መታየት ይጀምራሉ እኛ ራሳችን በሕይወታችን ውስጥ እንዳጋጠመን ጥርጥር የለውም በዚህ ምክንያት እግዚአብሔር የሚዘራውን አያቋርጥም ምክንያቱም የፍቅሩ ኃይል ከድክመታችን የበለጠ ጠንካራ መሆኑን ያውቃልና ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እስከ 10 ቅዱስ ዮሐንስ ዘክሪስቶስም በዘር ምሳሌ የቀረበውን የእግዚአብሔር ቃል ሲጠቅስ በእሾህ መካከል በድንጋያማ መሬት ወይም በመንገድ ላይ መዝራት እንዴት ይቻላል በዘርና በአፈር ረገድ የሚሆን አይደለም ነገር ግን በነፍሳትና በአስተምሮ ረገድ ሙሉ በሙሉ ሊሆን የሚችል ነው ምክንያቱም በእግዚአብሔር እጅ ድንጋያማው መሬት ወደ ለም አፈር ሊለወጥ ይችላል መንገድም በሰዎች እግር እንዳይረገጥ ወይም ለአላፊው አድጋሚው ሁሉ እንዳይጋለጥ ለም አፈር እንዲሆን እሾሁ ተነቅሎና ዘሩም ከጥፋት ተጠብቆ ማደግ ይችላል እግዚአብሔር ለኛ ያለው ልግስና ሞኝነት ሳይሆን ጥበብ ነው አንዳንድ ጊዜ እኛ ራሳችን ማወቅ የማንችለውን መልካም ነገር በውስጣችን እንዳለ ይመለከታል በዚህ ምክንያት ልባችንን ከኛ በተሻለ የሚያውቀው እግዚአብሔር ራሳችንን በእምነት ለእርሱ ባደራ ከሰጠን በእኛ ላይ ያለውን እምነት አያቋርጥም ስለዚህ ዘሩ በትህትናና በግልጽነት ከሚገኝ ልግስናና እምነት የሚዘራ ከሆነ የመንፈስ ቅዱስ ፍሬዎች በውስጣችን ይበቅላሉ ያድጋሉ ሐዋርያው ቅዱስ ጳውሎስ ፍቅር ደስታ ሰላም ትዕግስት ቸርነት በጎነት ታማኝነት ገርነት ራስን መግዛት እንደሆነ ያስተምራል ወደ ገላትያ ሰዎች ምዕራፍ 5 ቁጥር 22 ዓለማችን በእነዚህ ፍሬዎች ምን ያህል መሞላትና መለወጥ እንደሚያስፈልገው ያስተምራል ስለዚህ በተለይ በእነዚህ የበጋ የእረፍት ቀናት የእግዚአብሔርን ቃል ለማዳመጥ ለማንበብና ለማሰላሰል ጊዜን እንፈልግ ከዚህ ጤናማ የእረፍትና የመዝናኛ ጊዜ ጋር ትርጉም ያለውን የጽሞናና የጸሎት ጊዜያችንን ማሳደግ እንችላለን በዚህ መንገድ ወደ ተለመደው የአካልና የመንፈስ መታደስ ተግባሮቻችን እንመለሳለን። ወንጌልን ለማወጅና ለእግዚአብሔር መንግሥት መስፋፋት አስተዋጽኦ ለማድረግ ዝግጁ እንሆናለን። በዚህም የሐዋርያት ንግሥትና የወንጌል ብርሃን የሆነች እመቤታችን ቅድስት ድንግል ማርያም ትርዳን በማለት ቃለ ምዕዳናቸውን ደምድመዋል። ¶¶

ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ሐምሌ 5 2018 ዓመተ ምህረት በካስተል ጋንዶልፎ ለምእመናን መንፈሳዊ ነጋዴንና ለአገር ገብኞች ያሰሙት ቃለ ምዕዳን ትርጉም ሙሉ ይዘቱን ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጦርነት አዝማሚያ የሰላም ተስፋን ማጨለም የለበትም ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእረፍት ጊዜያቸውን በሚያሳልፉበት ካስተል ጋንዶልፎ ከተማ ከአካባቢው ምዕመናንና መንፈሳዊ ነጋዴያን ጋር ሆነው የመልአከ እግዚአብሔር ጸሎት አድርሰዋል። ፒያሳ ደላ ሊበርታ በተሰኘው የከተማው ዋና አደባባይ ላይ ከተሰበሰቡት ምዕመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ ባሰሙት ንግግር በመካከለኛው ምስራቅ እንደገና የተፈጠረውን ግጭትና በዩክሬን ውስጥ የተከሰተውን ቀውስ አስታውሰው ተዋጊዎቹ ጦርነትን ለማቆም ወደ ውይይትና ዲፕሎማሲያዊ መፍትሄዎች እንዲመለሱ አሳስበዋል። የባህር ቀን ታስቦ በዋለበት እሁድ ሐምሌ 5 2018 ዓመተ ምህረት በወታደራዊ ውጥረት ምክንያት የሥራ ሁኔታቸው የበለጠ አስቸጋሪ ለሆነባቸው የባህር ላይ ተጓዦችና የወደብ ላይ ሠራተኞች ያላቸውን ቅርበት ገልጸው በመጨረሻም የፖላንድ ምዕመናን የእመቤታችን ቅድስት ድንግል ማርያም ቤተ መቅደስ ወደሚገኝበት ጃስና ጉራ ያደረጉትን መንፈሳዊ ንግደት አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካስተል ጋንዶልፎ የበጋ ጊዜ ቆይታቸው የመጀመሪያ እሁድ ከሐዋርያዊ ሕንጻቸው ፊት ለፊት ከተሰበሰቡት ምዕመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ ጦርነት በሚካሄድባቸው በርካታ የዓለማችን ክፍሎች ከፍተኛ ስቃይ የሚደርስባቸውን ሲቪሎችን አስታውሰዋል። በተለይ በአሜሪካና በኢራን መካከል ስምምነት ሊመጣ እንደሚችል ተስፋ የተጣለበት ድርድር ከተደናቀፈ በኋላ በመካከለኛው ምስራቅና በሊባኖስ ውስጥ እንደገና የተከሰተውን ውጥረት ጠቅሰው እንዲሁም በቅርብ ቀናት ውስጥ በሩሲያና በዩክሬን መካከል በተካሄደው ጦርነት በካርኪቭ፣ በድኒፕሮ፣ በኪየቭና በኦዴሳ ላይ የተፈጸሙን ከፍተኛ ጥቃት በማስታወስ ስጋታቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው አለመታደል ሆኖ የጦርነት አዝማሚያዎች በመካከለኛው ምስራቅ፣ በዩክሬንና በሌሎች በርካታ የዓለማችን ክፍሎች እንደገና ይታያሉ ብለው አመፅ፣ ሽብርና ሞት በርካታ ንጹሐን ሰዎችን እንደገና እያጠቋቸው እንደሚገኝ ተናግረው ሰዎች ተስፋቸውን እንዳይቆርጡ በማበረታታት በአገራት መካከል ዘላቂ እርቅን ሊያመጣ ወደሚያስችል ብቸኛው የውይይትና የድርድር መንገድ እንዲመለሱ አሳስበዋል። የጦርነት ነፋስ ደካማና ብልጭ ድርግም የሚለውን የተስፋና የሰላም ነበልባል እንዲያጠፋ መፍቀድ እንደማይገባ አሳስበው ጦርነት የሚካሄድባቸው አገራት በውይይት እርስ በርስ በመገናኘትና በዲፕሎማሲ መንገድ እንደሚጸኑ ያላቸውን ተስፋ ገልጸው ወደ ፍትሐዊና ዘላቂ ሰላም ሊመራቸው የሚችል ብቸኛው መንገድ ይህ እንደሆነና በሕዝቦች መካከል እርቅ፣ የጋራ ደህንነትና ለእያንዳንዱ ሰው ክብር እንዲኖር ሊያደርግ እንደሚችል አስረድተዋል። በተለምዶ በሐምሌ ወር ሁለተኛ እሁድ በሚከበረው የባህር እሁድ ካቶሊካዊት ቤተ ክርስቲያን በባህር ላይ የሚኖሩትንና የሚሰሩትን በጸሎታቸው እንዲያስታውሷቸው ምዕመናንን በሙሉ የምትጋብዝበት ቀን እንደሆነ ታውቋል። ወደ 90% የሚሆነውን የዓለም ንግድ በሚደግፍ የኢንዱስትሪ አስፈላጊነት ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነቱ ምክንያት በባህር ላይ የሚጓዙትንና የሚሰሩትን ሰዎች በሚያጋጥሟቸው አስቸጋሪ ሁኔታዎች ላይ ያላቸውን ስጋት ገልጸዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ለኤድስ ሕሙማን የሚደረግ እንክብካቤና መከላከያው ተጠቂዎችን በሙሉ ሊደርሳቸው ይገባል ተባለ። ቅድስት መንበር በተባበሩት መንግሥታት ድርጅት በተካሄደው ከፍተኛ የኤችአይቪ ኤድስ ስብሰባ ላይ ባስተላለፈችው መልእክት በሽታውን በመዋጋት ረገድ የተገኘውን እድገት በመግለጽ በተለይም ሕፃናትና ተጋላጭ ማኅበረሰቦች ሕክምናው እንዲደርሳቸው የበለጠ ጥረት እንዲደረግ አሳስባለች። ቅድስት መንበር የኤድስ በሽታን ለማስቆም የሚደረግ ዓለም አቀፍ ቁርጠኝነትን እንደገና እንዲታደስ በማሳሰብ ኤችአይቪን በመከላከልና በማከድ ረገድ የተገኘውን ውጤት በደስታ ተቀብላ፣ ነገር ግን በተለይም በማደግ ላይ ባሉ አገራት ብዙ ሰዎች አሁንም የሕይወት አድን እንክብካቤ እንደሌላቸው አጽንኦት ሰጥታለች። በኒውዮርክ የተባበሩት መንግሥታት ድርጅት ጽሕፈት ቤት አርብ ሐምሌ 3 2018 ዓመተ ምሕረት በተካሄደው የኤችአይቪ ኤድስ ከፍተኛ ደረጃ ስብሰባ ላይ የቅድስት መንበር ቋሚ ታዛቢ ተልእኮ የተሳተፈ ሲሆን እንደ ጎርጎሮሳውያኑ ከ2010 ዓመተ ምሕረት ጀምሮ በአብዛኞቹ ክልሎች አዳዲስ የኤችአይቪ ኤድስ ስርጭት መቀነሱንና ሰፊ የጸረ ኤችአይቪ ኤድስ ሕክምና ተደራሽነት በበሽታው የተያዙ ሰዎች ረጅምና ጤናማ ሕይወት እንዲኖሩ ማስቻሉን ገልጿል።
ልዑካኑ በጤና ስርዓቶች በህክምና ምርምርና በአካባቢው የመድኃኒት ምርት ላይ ቀጣይነት ያለው የገንዘብ ድጋፍ ማድረግና ለሁሉም ሰው ውጥ የሆነ እንክብካቤ እንደሚደረግ ማረጋገጥ አስፈላጊ መሆኑን ተናግረዋል። የልዑካን ቡድኑ የሩሲያ ሊቃነ ጳጳሳት ሊዮ 14ኛን መልእክት ጠቅሶ እንደተናገረው ቅድስት መንበር በህብረተሰቡ የተገለሉትን ችላ ማለት እንደማይገባ ማስጠንቀቋን አስታውሶ በጤና አገልግሎት ላይ በተሳሳቱ አፈታሪኮች ላይ በመመርኮዝ በርካታ የድህነትና የተጋላጭነት ሁኔታዎችን ችላ የሚባልበት ማህበረሰብን መዘንጋት አንችልም ብለዋል። በተለይ ለልጆች አጽንኦት የተሰጠው መግለጫው ምንም እንኳን ከኤችአይቪ ጋር ከሚኖሩ ሰዎች ውስጥ 3% የሚሆኑትን ብቻ የሚይዛቸው ቢሆንም በምርመራና በህክምና ውስጥ በሚታየው ዘላቂ ክፍተቶች ምክንያት ከኤችአይቪ በሽታ ጋር በተያያዘ የሚሞቱት የህፃናት ቁጥር 12% እንደሚሆኑ ተገልጿል። በተጨማሪም ለእናቶች ጥራት ያለው የቅድመ ወሊድ የወሊድና የድህረ ወሊድ እንክብካቤ እንዲደረግ ከኤችአይቪ ጋር ለሚኖሩ ህፃናት ውጤቶችን ለማሻሻል ቅድመ ምርመራና ተስማሚ የሆኑ መድኃኒቶች አስፈላጊነት አጽንኦት ሰጥቷል። ቅድስት መንበር በመጨረሻም ቤተ ክርስቲያን በበሽታው ለተጎዱ ሰዎች እንክብካቤ ለማድረግ ያላትን ቁርጠኝነት አረጋግጣለች። በዓለም ዙሪያ ከኤችአይቪ ጋር በተያያዘ እንክብካቤን የሚያቀርቡት የካቶሊካዊት ቤተ ክርስቲያን የጤና አጠባበቅ ተቋማት ከኤችአይቪ ጋር በተያያዘ በሚሰጥ እንክብካቤ ከሰብአዊ ክብር ጋር በሚስማማ መልኩ ህክምናና እንክብካቤ እንዲያገኙ ለማድረግ በሚደረጉ ጥረት የበኩላቸውን አስተዋጽኦ ማድረግ ይቀጥላሉ ሲሉ ልዑካኑ ተናግረዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: የብፁዕ ካርዲናል አቡነ ብርሃነ ኢየሱስና የብፁዕ አቡነ ጽጌ 50ኛ ዓመት የክህነት አገልግሎት በምስጋና መስዋዕተ ቅዳሴ ተከበረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የብፁዕ ካርዲናል አቡነ ብርሃነ ኢየሱስና የብፁዕ አቡነ ጸጋዬ ቀነኒ 50ኛ ዓመት የክህነት አገልግሎት የወርቅ ዩቤልዩ የምስጋና መስዋዕት ቅዳሴ ሐምሌ 5 ቀን 2018 ዓመተ ምህረት በልደተ ማርያም ካቶሊክ ካቴድራል በደማቅ ሁኔታ የተካሄደ ሲሆን በዚህ የምስጋና መስዋዕት ቅዳሴ ላይ ብፁዕ ሊቀ ጳጳስ ብሪያን በኢትዮጵያ የቅድስት መንበር ተወካይ፣ ብፁዕ አቡነ ስዩም የሆሳና ሀገረ ስብከት ጳጳስ፣ ብፁዕ አቡነ ደጀኔ የሶዶ ሀገረ ስብከት ጳጳስ፣ ክቡራን ካህናት፣ ገዳማውያን፣ ምእመናንና ግብዣ የተደረገላቸው እንግዶች የተገኙ ሲሆን መስዋዕተ ቅዳሴውን ብፁዕ ካርዲናል ብርሃነ ኢየሱስና ብፁዕ አቡነ ተስፋ ስላሴ መርተውታል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሐምሌ 7 ቀን 1940 ዓመተ ምህረት በምስራቅ ሐረርጌ ዞን ጨለንቆ አቅራቢያ በምትገኝ ፈንዲዴ በተባለች መንደር የተወለዱ ሲሆን ዕድሜያቸው ለትምህርት ሲደርስ በትውልድ መንደራቸው ትምህርታቸውን በመከታተል በሐረር በሚገኘው የላዛሪስት አባቶች የዘርአ ክህነት ትምህርት ቤት በመግባት መንፈሳዊ ጥሪያቸውን ጀምረዋል። የመንፈሳዊ ሕይወት ዝንባሌ በይበልጥ ያደረባቸው ገና የአምስተኛ ክፍል ተማሪ ሳሉ የላዛሪስት ገዳም ማኅበር አባል የነበሩትና የቀድሞ የነቀምቴ ሀገር ስብከት ጳጳስ ብፁዕ አቡነ ፍቅረ ማርያም ገመቹ ከአዲስ አበባ ወደ ድሬዳዋ መጥተው ስለ ክህነት ጥሪና መንፈሳዊ አገልግሎትን በተመለከተ ባስተላለፉት ትምህርት በመማረካቸው እንደሆነም ይገልጻሉ። ብፁዕ ካርዲናሉ በ1967 ዓመተ ምህረት ለተመክሮ ነቀምት ሀገር ስብከት በሚገኘው ኮንቺ መድኃኔዓለም ቤተ ክርስቲያን ተመድበው የኮንቺ መድኃኔዓለም ካቶሊክ ትምህርት ቤት ዳይሬክተር በመሆን አገልግሎት ሲሰጡ ከቆዩ በኋላ የድቁና ማዕረግ በዚሁ ቤተ ክርስቲያን በ1968 ዓመተ ምህረት ተቀብለዋል። ሚስጥረ ክህነታቸውን ደግሞ በብፁዕ አቡነ አቴልዶፍ ሰኔ 27 ቀን 1968 ዓመተ ምህረት በአዲስ አበባ ላዛሪስት ገዳም በምትገኘው ጽዮን ማርያም በቀድሞ መጠሪያዋ በፍልሰታ ለማርያም ቤተ ክርስቲያን ተቀብለዋል። ሐዋርያዊ አገልግሎታቸውን በመቀጠል በ1969 ዓመተ ምህረት በደንቢዶሎ ወለጋ እና ከ1970 እስከ 1971 ዓመተ ምህረት ደግሞ በጅማ ቦንጋ ኪዳነ ምሕረት ቤተ ክርስቲያን ቆሞስ በመሆን አገልግለዋል። በዓላማቸው ጸንተውና ትግ ሆኖ ያገኟቸው የዘርአ ክህነት ትምህርት ቤት አለቆች ወደ እንግሊዝ አገር ልከዋቸው በለንደን ሚሽነሪ ኢንስቲትዩት እና በለንደን ዩኒቨርሲቲ ኪንግስ ኮሌጅ የነገረ መለኮት ትምህርት ተከታትለው የመጀመሪያ ድግሪያቸውን አግኝተዋል። ከ1975 እስከ 1983 ዓ ም በአዲስ አበባ ላዛሪስት ገዳም በዘርአ ክህነት ቤተ ተመክሮት በዳይሬክተርነት በገዳም አስተዳዳሪነት እንዲሁም የማርያም ጽዮን ቤተ ክርስቲያን ቆመስ በመሆን ከማገልገላቸውን በተጨማሪ በቅዱስ ፍራንቺስኮስ የፍልስፍናና የነገረ መለኮት ተቋም ሲያስተምሩ የቆዩ ሲሆን ከዚህም በተጨማሪ የኢትዮጵያ ካቶሊክ ቤተሰብ እድገት ማደራጃን መመስረት ችለዋል። በ1984 ዓ ም የብፁዕ አቡነ ፍቅረ ማርያም እንደራሴ በመሆን ወደ ጅማ ተመልሰው እያገለገሉ እያሉ ጳጉሜ 3 ቀን 1986 ዓ ም የጅማ ቦንጋ ሐዋርያዊ አስተዳዳሪ ሆነው እንዲያገለግሉ በወቅቱ በነበሩት ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ተሹመዋል። የማኅበረ ልዑካን አባቶች ላዛሪስት ገዳም ያፈራቸው ብፁዕ ካርዲናል ብርሃነ ኢየሱስ እንደ አውሮፓውያን አቆጣጠር ሰኔ 1976 ዓ ም ምስጢረ ክህነትን፣ ጥር 17 ቀን 1990 ዓ ም ጵጵስናን፣ የካቲት 7 ቀን 2007 ዓ ም ደግሞ በርዕሰ ሊቃነ ጳጳሳት ፍራንቺስኮስ አማካኝነት የካርዲናልነት ማዕረግን ያገኙ ሲሆን በኢትዮጵያ ካቶሊካዊ ቤተ ክርስቲያን ታሪክ ከብፁዕ ጳውሎስ አድዋ ቀጥሎ ካርዲናል የሆኑ ሁለተኛው ጳጳስ መሆናቸው ይታወቃል። እዚህም ባሻገር ብፁዕ ካርዲናል ብርሃነ ኢየሱስ በኢትዮጵያ የሰላም ሚኒስቴር ስር ተቋቁሞ በነበረው የብሔራዊ እርቅና ሰላም ኮሚሽን ውስጥ በሊቀመንበርነት ያገለገሉ ሲሆን ብፁዕነታቸው ለቅድስት መንበር ባቀረቡት የጡረታ ጥያቄ መሰረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጥያቄያቸውን መቀበላቸውን በቅድስት መንበር ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮ ጉጀረቲ አማካይነት ሰኔ 5 ቀን 2018 ዓ.ም ይፋ ተደርጓል። በዚህም መሰረት ለተተኪያቸው ለብፁዕ አቡነ ተስፋ ስላሴ የአዲስ አበባ ሊቀ ጳጳሳት ኃላፊነታቸውን በማስረከብ በካርዲናልነታቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛን ማማከራቸውን የሚቀጥሉ ሲሆን በኢትዮጵያ ካቶሊካዊ ቤተ ክርስቲያን በሐዋርያዊ አገልግሎት ድጋፋቸውን በጳጳሳት ጉባኤ፣ በአዲስ አበባ ሀገር ስብከትና በልዩ ልዩ ሁኔታዎች በሚቀርብላቸው ግብዣ መሰረት አገልግሎታቸውን እንደሚቀጥሉም ተገልጿል። ከብፁዕ ካርዲናሉ በተጨማሪ 50ኛ ዓመት የክህነት አገልግሎታቸውን ያከበሩት ብፁዕ አቡነ ጸጋዬ ቀነኒ ከአባታቸው ቀነኒ ደራራና ከእናታቸው ወለተ ሰንበት አጋ ህዳር 16 ቀን 1936 ዓመተ ምህረት በምዕራብ ሸዋ ክፍለ ሀገር ከአዲስ አበባ 73 ኪሎ ሜትር ርቀት ላይ በምትገኘው ሜጫ ብሮዶ መንደር የተወለዱ ሲሆን በአቅራቢያቸው በምትገኘው አስተርዮ ማርያም ካቶሊክ ቤተ ክርስቲያን ምስጢረ ጥምቀትን በመቀበል በሕፃንነታቸው ወደ ደብረ ዘይት በመሄድ ከመሠረተ ትምህርት እስከ የመጀመሪያ ደረጃ ትምህርት በማጠናቀቅ በክረምት የእረፍት ጊዜ ወደ አዲስ አበባ በመምጣት በልደታ ማርያም ካቶሊክ ካቴድራል ምስጢረ ቁርባንን ተቀብለዋል። ብፁዕ አቡነ ጸጋዬ በ1954 ዓመተ ምህረት አጣጥ ሉርድ ማርያም በሚገኘው ዘርአ ክህነት የአዳሪ ቤት ትምህርታቸውን የጀመሩ ሲሆን በዚህም መሰረት 8ኛ ክፍልን በአጣጥ ዘርአ ክህነት ትምህርት ቤት፣ 9ኛ ክፍል በአዲስ አበባ ካቴድራል ዘርአ ክህነት ትምህርት ቤት፣ ከ10ኛ ክፍል እስከ 12ኛ ክፍል ደግሞ በወልመራ ዘርአ ክህነት ትምህርት ቤት በመማር ጨርሰዋል። ህዳር 1960 ዓመተ ምህረት የፍልስፍናና ነገረ መለኮት ትምህርታቸውን ለመከታተል ጣሊያን ሀገር ሮም ከተማ በሚገኘው ኢትዮጵያ ኮሌጅ በቅድስት መንበር ኡርባንያ ዩኒቨርሲቲ እንዲማሩ ፍቃድ በመጠየቅ ወደ ሮም እንዲላኩ የተደረገ ሲሆን ዩኒቨርሲቲ 3 ዓመት የፍልስፍናና 3 ዓመት የነገረ መለኮት ትምህርታቸውን ካጠናቀቁ በኋላ ለሁለት ዓመታት የሐዋርያዊ ነገረ መለኮት ትምህርት ላይ በልዩ መልኩ በማተኮር ተጨማሪ ትምህርት በቅድስት መንበር በላተራን ዩኒቨርሲቲ በማጥናት ከ8 ዓመት የትምህርት ቆይታ በኋላ ወደ አገራቸው ተመልሰዋል። አጠቃላይ የክህነት ትምህርት ዝግጅታቸውን አጠናቀው ወደ አገራቸው እንደተመለሱ በወቅቱ የአዲስ አበባ ረዳት ጳጳስ በነበሩት በብፁዕ አቡነ ጳውሎስ ጸዷ ሰኔ 6 ቀን 1968 ዓመተ ምህረት በአዲስ አበባ ልደተ ማርያም ካቴድራል ማዕረገ ክህነት የተቀበሉ ሲሆን በአገልግሎት ዘመናቸው በኢትዮጵያ ካቶሊካዊት ቤተክርስቲያን ከፍተኛ ለውጥ ካመጡ ጠንካራ ካህናት መካከል ግንባር ቀደም የሆኑት የአሁኑ አቡነ ጸጋዬ የድቁና አገልግሎታቸውን የጀመሩት በተጠሩበት ቦታ ሁሉ በመገኘት የስብከተ ወንጌል አገልግሎት በመስጠት ሲሆን ማዕረገ ክህነት ከተቀበሉ በኋላ በሊቀ ጳጳሱ በተሰጣቸው ትእዛዝ መሰረት ረዳት ጳጳሱን በማገዝና ወጣቶችን በመከታተል አገልግሎታቸውን ጀምረዋል። ህዳር 1 ቀን 2006 ዓ ም በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለሶዶ ሀገር ስብከት እረኛ የሆኑ ዘንድ የተሰየሙ ሲሆን ህዳር 15 ቀን 2006 ዓ ም በኢትዮጵያ ካቶሊካዊ ቤተ ክርስቲያን በሶዶ ሀገር ስብከት በቅድስ ሥላሴ ካቶሊክ ካቴድራል ቤተ ክርስቲያን በብፁዕ ካርዲናል አቡነ ብርሃን ኢየሱስ ሊቀ ጳጳሳት ዘካቶሊካውያንና መላው የኢትዮጵያ ካቶሊካውያን ጳጳሳት በተገኙበት በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በሚገኘው ሁሉ በርሱ ሆነ የሚለውን የእግዚአብሔር ቃል የጵጵስናቸው መሪ ቃል በማድረግ ማዕረገ ጵጵስናን ተቀብለዋል። ብፁዕ አቡነ ጸጋዬ እድሜያቸው ለጡረታ በደረሰ ጊዜ በካቶሊካዊት ቤተ ክርስቲያን ሕገ ቀኖና መሠረት ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባቀረቡት የጡረታ እረፍት ጥያቄ እስከ 80 ዓመታቸው ድረስ በማገልገል ህዳር 2015 ዓመተ ምህረት ጥያቄያቸው ተቀባይነት በማግኘቱ ብፁዕነታቸው የአገር ስብከቱን የማስተዳደር ኃላፊነት ቢያስረክቡም በኢትዮጵያ ካቶሊክ ጳጳሳት ጉባኤና በተለያዩ ቦታዎች እጅግ ጥልቅ የሆነ ምክራቸውን በመለገስ አገልግሎታቸውን በአዲስ አበባ ሀገር ስብከት ስር በመሆን እስከ ዛሬዋ ቀን ድረስ ቀጥለው በእግዚአብሔር ጸጋና በትጋት አሁን ላሉበት የ50 ዓመታት የክህነት አገልግሎት ደረጃ ለመድረስ በቅተዋል። ብፁዓን ጳጳሳቱ 50ኛ ዓመት የክህነት አገልግሎት የወርቅ ኢዮቤልዩ ባከበሩበት ወቅት የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመልካም ምኞት መልእክት በቅድስት መንበር ተወካይ ብፁዕ ሊቀ ጳጳስ ብሪያን አማካኝነት የቀረበ ሲሆን ቅዱስነታቸው ብፁዓን ጳጳሳቱ ለኢትዮጵያ ካቶሊካዊት ቤተ ክርስቲያን ለነበራቸው አስተዋጽኦና የአገልግሎት ቁርጠኝነት ምስጋናቸውን ገልጸዋል። ከዚህም በተጨማሪ በምስጋና መስዋዕት ቅዳሴው ማጠቃለያ ላይ ብፁዕ አቡነ ደጀኔና ብፁዕ አቡነ ስዩም ሰበካቸውን በመወከል ክቡር አባ ከተማ አስፋው ብፁዓን ጳጳሳትና ጠቅላይ ጽሕፈት ቤትን በመወከል ክቡር አባ ታመነ አሳሮ ገዳማውያንና ገዳማውያትን በመወከል ክቡር አባ መምህሩ የማኅበረ ልዑካን ላዛሪስት ገዳምን በመወከል ክቡር አባ ፍስሐ የኢትዮጵያ ካህናት ማኅበርን በመወከል ክቡር አባ ታምራት የኢትዮጵያ አዲስ አበባ ሀገር ስብከት ካህናትና ቆመሳት ማኅበራትን በመወከል እንዲሁም ክቡር አቶ ሚልኪያዝ እመናንን በመወከል ስለ ብፁዓን ጳጳሳቱ አገልግሎት ምስክርነታቸውና ምስጋናቸውን አቅርበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ሐምሌ 6 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚሁ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲዮቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ሐምሌ 7 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢሲያ ካቶሊካዊት ቤተክርስቲያን ህብረትን እንድትገነባ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በቬኔዙዌላ የላጉዌራ ቁምስና አሜሪካን አባ አንቶኒዮ ስለ ቬኔዙዌላ መጸለይ ፈጽሞ እንዳይቋረጥ ማሳሰባቸውን የሚገልጽ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በማስከተል የርዕሰ ሊቃነ ጳጳሳት መልእክት ዘወትር የሐዋርያዊ እረኛ መልእክት ነው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢሲያ ካቶሊካዊት ቤተ ክርስቲያን ኅብረትን እንድትገነባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኢንዶኔዥያ መዲና ጃካርታ ውስጥ ከሐምሌ 13 እስከ ሐምሌ 19 2018 ዓ.ም ድረስ ለሚካሄደው 12ኛው የኢሲያ ብፁዓን ጳጳሳት ጉባኤ ፌዴሬሽን ስብሰባ መልእክት ልከዋል። የጉባኤው ልዩ መልእክተኛ አድርገው ለሾሟቸው ብፁዕ ካርዲናል ኦስዋልዶ ግራሲያስ በጻፉት መልእክት በኢሲያ የምትገኝ ካቶሊካዊት ቤተ ክርስቲያን የጊዜውን ሁኔታ ለማስተካከል በምታደርገው ጥረት ሳትፈራ በተግባሮቿና በውሳኔዎቿ መካከል እግዚአብሔርን እንድታስቀድም አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ ይፋ ባደረጉት ማግኒፊካ ሂዩማኒታስ ወይም የሰብአዊነት ታላቅነት በሚለው ሐዋርያዊ መልእክታቸው ቁጥር 16 ላይ መፍረሻቸው የተቃረበ ማማዎች ጌቶች ሳትሆኑ ኅብረትን የምትገነቡና የሚመጣውን የእግዚአብሔር መንግሥት አገልጋዮች እንድትሆኑ የሚለውን በመጥቀስ ጥሪያቸውን አቅርበዋል። ቅዱስነታቸው ይህን ጥሪ ያቀረቡት በኢንዶኔዥያ መዲና ጃካርታ ውስጥ ከሐምሌ 13 እስከ ሐምሌ 19 2018 ዓመተ ምህረት ድረስ ለሚካሄደው 12ኛው የኢሲያ ብፁዓን ጳጳሳት ጉባኤዎች ፌዴሬሽን ጠቅላላ ስብሰባ ልዩ መልእክተኛ አድርገው ለሾሟቸው የቀድሞው የቦምቤይ ከተማ ሊቀ ጳጳስ ለነበሩት ብፁዕ ካርዲናል ኦስዋልዶ ግራሲያስ በላኩት መልእክት ነው። በላቲን ቋንቋ በጻፉት መልእክታቸው ምእመናኑና ወንድም ብፁዓን ጳጳሳት በመተባበር የጊዜውን ሁኔታ ለመለወጥ በሚያደርጉት ጥረት ሳይፈሩ በኢሲያ የምትገኝ ካቶሊካዊት ቤተ ክርስቲያን እምነትንና ሰብአዊነትን በዘላቂነት ለማሳደግ በምታደርገው ተስፋ ላይ እንድትጸና አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ማኅበረሰብ የጋራ ቁርጠኝነትን መሠረት በማድረግ መዝሙር 85ን ጠቅሰው በጻፉት ሐዋርያዊ መልእክታቸው የተናቁት ድሆች፣ ሕሙማን፣ ስደተኞችና ዝቅተኞች የማዕዘን ድንጋይ ይሆናሉ። በምድር ላይ ፍቅርና እምነት የሚገናኙበት፣ ፍትሕና ሰላም የሚተቃቀፉበት ጠንካራና እንግዳ ተቀባይ የሆነ የጋራ ቤትን ይገነባሉ ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ የእረኝነትና የአባትነት ልብ ለኢሲያ ብፁዓን ጳጳሳት ጉባኤዎች በጻፉት መልእክት የፈረሰውን የባቢሎን ግንብ የሚመስል ከመገንባት ይልቅ መሠረቱ ጠንካራና መልካም የሆነውን በመገንባት እንዲተባበሩ፣ የሰው ልጅ ውበቱን እንዳያጣና ዓለምም እግዚአብሔር በእያንዳንዱ የሰው ልብ ውስጥ መኖሪያው ሊያደርገው የሚፈልገውን ቦታ እንደገና እንዲያውቅ በማለት ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኔ 17 2018 ዓመተ ምህረት በጻፉት መልእክታቸው ላይ የርዕሰ ሊቃነ ጳጳሳት ቋሚ መልእክተኛ እንዲሾም በማለት የጎዋና ዳማው ሜትሮፖሊታን ሊቀ ጳጳስ ብፁዕ ካርዲናል ፊሊፔ ኔሪ አንቶኒዮ ያቀረቡትን ጥያቄ አስታውሰዋል። በመጨረሻም ለሐዋርያዊ ወንድሞቻቸው ለሆኑት ብፁዓን ጳጳሳት በሙሉ የእመቤታችን ቅድስት ድንግል ማርያምና የቅዱስ ዮሴፍ ፍቅራዊ ጥበቃን ተመኝተውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በቬኔዙዌላ የላጉዌራ ቁምስና መሪ ካህን አባ አንቶኒዮ ስለ ቬኔዙዌላ መጸለይ ፈጽሞ እንዳይቋረጥ አሳሰቡ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: ሰኔ 17 ቀን 2018 ዓመተ ምህረት በቬንዙዌላ ላይ የደረሰው አስከፊ የመሬት መንቀጥቀጥ አደጋን አስመልክቶ የቅድስት ልበ ማርያም ቁምስና ካህን የሆኑት አባ አንቶኒዮ ሬላ ምድሪቷ በሐዘንና በጥርጣሬ መዋጧን፣ ነገር ግን በአንድነትና በህብረት መቆሟን ገልጸው ቁምስናቸው በአደጋው እጅግ ለተጎዱ ማህበረሰቦች የእርዳታ አገልግሎት የሚሰጥበት ማዕከል በመሆን የቁሳዊም ሆነ መንፈሳዊ መልሶ ግንባታ ጊዜን ጽናትንና ጸሎትን እንደሚጠይቅ አስረድተዋል። በአካባቢው የሚገኙ ቤተሰቦች አሁንም ድረስ በፈራረሱ ህንፃዎች መካከል በአደጋው ምክንያት የጠፉ ወዳጆቻቸውን የመገኘት ዜና በጉጉት እየጠበቁ ባሉበትና አጠቃላይ ማህበረሰቡ የቀደመ ህይወታቸው መልሶ ለመገንባት ከፍተኛ ጥረት እያደረጉ በሚገኙበት በአሁኑ ወቅት በላጉዌራ የምትገኘው ካቶሊካዊት ቤተ ክርስቲያን ረቡዕ ሰኔ 17 ቀን 2018 ዓመተ ምህረት ቬንዙዌላ ላይ በደረሰው አውዳሚ ከባድ የመሬት መንቀጥቀጥ አደጋ ምክንያት ጉዳት ከደረሰባቸው ሰዎች ጎን መቆሟን እንደቀጠለች ተናግረዋል። የቅድስት ልበ ማርያም ቁምስና ካህን የሆኑት አባ አንቶኒዮ ሬላ ሁኔታውን አስመልክተው እንደተናገሩት ጉዳቱ ወደ ደረሰባቸው በርካታ አካባቢዎች መድረስ ከባድ ስለሆነ እና የጥፋቱ መጠን እጅግ ከፍተኛ በመሆኑ ምክንያት አጠቃላይ የአደጋውን መጠን መረዳት አሁንም አስቸጋሪ መሆኑን ጠቅሰው ውድመቱ እጅግ በጣም ከፍተኛ ነበር ያሉ ሲሆን አንዳንድ ቦታዎች የጦርነት ቀጠናዎችን እንደሚመስሉና ሌሎች አካባቢዎች ደግሞ አጠቃላይ ህንፃዎች ወደ ፍርስራሽነት በመቀየራቸው የምጽአት ቀን ትዕይንቶችን መስለው ወደ አእምሯቸው እንደሚመጡም አስረድተዋል። ከመሬት መንቀጥቀጡ 15 ቀናት በኋላ በርካታ ቤተሰቦች አሁንም ድረስ የጠፉ ዘመዶቻቸውን በህይወት የማግኘት ተስፋቸውን አጥብቀው መያዛቸውን የጠቆሙት ካህኑ ሌሎች ደግሞ የሚወዷቸውን ሰዎች አካል ቅሪት ብቻ የማግኘት ልብ የሚሰብር እውነታ እንዳጋጠማቸው ገልጸው በርካታ ቤተሰቦች ዘንድ አሁንም ከፍተኛ ተስፋ እንዳለና በቅርቡ ከፍርስራሹ ስር በህይወት የተረፉ ሁለት እህቶችን ማዳን መቻሉን አስታውሰዋል። የመረጋጋት መንፈስን ማጣት ከስሜታዊ ጉዳት በላይ መሆኑን ያስረዱት ካህኑ ከዚህም በተጨማሪ የውሃ፣ የምግብና የኢኮኖሚ ደህንነትን ጨምሮ በጣም መሰረታዊ የሆኑ ነገሮችን እንደሚነካ ጠቁመው ምንም እንኳ አንዳንድ ሱቆች እንደገና ቢከፈቱም አጠቃላይ የንግድ እንቅስቃሴዎች ግን ውስን መሆናቸውንና ስፍር ቁጥር የሌላቸው ሰዎች በአደጋው ምክንያት የኑሮ መተዳደሪያቸውን እንዳጡ አስታውሰው በጣም አስቸጋሪ ሁኔታ እንዳጋጠማቸው ተናግረዋል። የቅድስት ልበ ማርያም ቁምስና በሀገሪቱ ስብከቱ ውስጥ ካሉ ሌሎች ማህበረሰቦች ጋር ሲነጻጸር አነስተኛ ጉዳት እንደደረሰበት የጠቆሙት ካህኑ የቤተ ክርስቲያኒቷ በርካታ ሐውልቶች ቢወድሙም የመሰዋያው ስፍራ በከፊል ቢጎዳም የቤተ ክርስቲያኑ መዋቅራዊ ሁኔታ ግን ጥሩ ደረጃ ላይ እንደሚገኝ አስረድተዋል። በአጎራባች ቁምስናዎች ያለው ሁኔታ ግን በጣም የተለየ መሆኑን ያመላከቱት አባ አንቶኒዮ ካቴድራሉ ከፍተኛ ጉዳት እንደደረሰበትና በመሬት መንቀጥቀጡ በደረሰባቸው አደጋ ምክንያት በርካታ አብያተ ክርስቲያናት ፈርሰው እንደገና መገንባት እንዳለባቸው የጠቆሙ ሲሆን የቁምስናው ቤተ ክርስቲያን በአንጻሩ በጥሩ ሁኔታ ላይ ስለምትገኝ ለአስቸኳይ ጊዜ እርዳታ ወሳኝ ማዕከል መሆኗን ገልጸው ቁምስናው ለካህናት የመሰብሰቢያ ቦታ እንዲሁም ለአጎራባች ማህበረሰቦች የእርዳታ ማከፋፈያ ማዕከል መሆኗን አስረድተዋል። ካህኑ ከመላው ቬንዙዌላና ከተለያዩ የዓለም አገራት የተደረገውን ያልተለመደ የትብብር መንፈስ በአጽንኦት በማስታወስ ይህንን የሚያክል ከፍተኛ አደጋ ሲደርስ አይቶ እንደማያውቁ ጠቁመው አደጋውን ተከትሎ ለታዩት በርካታ የሰብአዊነት ተነሳሽነቶች ያላቸውን ምስጋና ያቀረቡ ሲሆን ነገር ግን በመጀመሪያዎቹ ጥቂት ቀናት ውስጥ የእርዳታ ጥረቱ በተወሰነ ደረጃ የተዛባበት ምክንያት የአደጋው መጠን ሰፊ በመሆኑ እንዲሁም በርካታ ድርጅቶችና ተቋማት በአንድ ጊዜ በመምጣታቸው እንደሆነም አስረድተዋል። በዚህ ሁኔታ ውስጥ የአገር ስብከቱና የቁምስና ትስስሩን በማስተባበር ፈጣን የሆነ ሀብትንና በጎ ፈቃደኞችን ማሰባሰብ የቻለው ካሪታስ ቬንዙዌላ የተጫወተው ሚና ከፍተኛ መሆኑን ያነሱት ካህኑ ከአደጋው በኋላ ወዲያውኑ ምላሽ የሰጠው የመጀመሪያው ድርጅት ካሪታስ መሆኑን በአጽንኦት ገልጸዋል። ምግብና መድኃኒት ከማከፋፈል ባለፈ መንፈሳዊ እንክብካቤን ማድረግ የአገር ስብከቱ ካህናት ካጋጠሟቸው ፈተናዎች አንዱና ዋነኛው መሆኑን የጠቆሙት አባ አንቶኒዮ ራስን በሌላ ሰው ቦታ ለማስቀመጥ ቀላል እንዳልሆነ ጠቁመው የሰውን ችግር እንደ ራስ አለማየት በተግባር የማይቻል ነገር ነውም ብለዋል። አባ አንቶኒዮ ልባቸውን ከነኳቸው በርካታ አጋጣሚዎች መካከል በፍርስራሹ ውስጥ ተይዛ የቀረችውን የልጅ ልጃቸውን በከፍተኛ ትጋት የሚፈልጉ አንዲት አያት አሳዛኝ ሁኔታ እንደሆነ አስታውሰው ከዚህም በተጨማሪ የአንድ ዓመት ሕፃን ልጅን ጨምሮ በቅርቡ የመሬት መንቀጥቀጡ ሰለባ ለሆኑ በርካታ ሰዎች የቀብር ስነ ስርዓት የተፈጸመበትን ሁኔታ በአዘኔታ ገልጸው እንዲህ ባለው እውነታ ውስጥ የእምነት የብርሃን ጭላንጭልን ለማብራት ትክክለኛዎቹን ቃላት ማግኘት ቀላል ስራ አይደለም ብለዋል። አሁን የተከሰተውን

0: አደጋው ለተጎዱ ምዕመናንና ለሐዋርያዊ አገልግሎት ሠራተኞች የሚሰጠውን መንፈሳዊና ስነ ልቦናዊ ድጋፍ ማጠናከር አስፈላጊ እንደሆነ ያመላከቱት ካህኑ ይህ አገልግሎት የሚከናወነው ከካህናትና በቤተ ክርስቲያን ውስጥ ከሚያገለግሉ ምዕመናን ጋር እንደሆነም አስረድተዋል። በቁሳቁስ ደረጃ በጣም አጣዳፊ በሆነ ሁኔታ ከሚያስፈልጉ ነገሮች መካከል ምግብና ንጹሕ የመጠጥ ውሃ አቅርቦት እንደሆነ የተገለጸ ሲሆን በርካታ ነዋሪዎች ሕይወታቸውን የሚመሩበት ከማኪታ ዓለም አቀፍ አየር ማረፊያና ከላጉዌራ ወደብ ወይም ከአነስተኛ የአካባቢ ንግዶች ጋር በተያያዙ እንቅስቃሴዎች ላይ እንደሆነና አብዛኛዎቹ በአሁኑ ወቅት መዘጋታቸውን ወይም መውደማቸውን ተገልጿል። አንዳንድ ሰዎች መኖሪያ ቤታቸውን አላጡም፣ ነገር ግን ገቢያቸውን በማጣታቸው ምክንያት ራሳቸውን የሚደግፉበት ምንም መንገድ የላቸውም ያሉት አባ አንቶኒዮ ምንም እንኳ የመድኃኒት ልገሳዎች በብዛት ቢኖሩም እና ቁምስናው የማህበረሰቡ የመድኃኒት ባንክ ቢያቋምም ቀጣይነት ያለው የምግብ አቅርቦትን ማረጋገጥ በሚቀጥሉት ሳምንታት ውስጥ ትልቁ ቅድሚያ የሚሰጠው ጉዳይ ሆኖን ይቀጥላልም ብለዋል። አባ አንቶኒዮ በማከልም የመሬት መንቀጥቀጥ አደጋ ሰለባዎችን ለደገፉት ግለሰቦችም ሆነ ተቋማት ያላቸውን ልባዊ ምስጋና ገልጸው የሚዲያው ትኩረት ወደ ሌላ ቦታ ሲዞር የነበረው አንድነት እንዳይጠፋ ጥሪ በማቅረብ የሚደረገው እርዳታ መቀነሱ ስለማይቀር እንደገና በሁለት እግራችን ለመቆም እንድንችል እና የመልሶ ግንባታውን ስራ ለመጀመር አሁንም ተጨማሪ የእርዳታ እጆች ያስፈልጉናል ብለዋል። ከዚህም በተጨማሪ በአገራቸው ውስጥ የሚከናወኑትን ክስተቶች በከፍተኛ ስጋት ለሚከታተሉት በውጭ ሀገራት ለሚኖሩ ቬንዙዌላውያን የተስፋ መልእክት ያቀረቡት አባ አንቶኒዮ በመጨረሻም ለሁሉም በጎ ፍቃድ ላላቸው ሰዎች ከልብ የመነጨ ጥሪ በማቅረብ ለቬንዙዌላ መጸለይን አታቋርጡ በማለት የተማጸኑ ሲሆን ሁሉም ሰው በቁሳዊ መንገድ መርዳት ባይችልም ነገር ግን ፍሬ የሚያፈራበት ወደ እግዚአብሔር ዙፋን ስለሚደርስ ለሕዝቡ በየቀኑ መጸለይ ዋጋ እንዳለው ጠቁመው ቤተ ክርስቲያኒቱን ከተጎዱት ጋር መቆሟን የምትቀጥልበትን መንፈስ የሚገልጹ ቃላትን በመጥቀስ እምነት ነገሮችን ቀላል አያደርግም፣ በቀላሉ እንዲቻሉ ያደርጋቸዋል፣ ምክንያቱም ወደፊት እንድንራመድ በነፍሳችን ውስጥ ጥንካሬ ይሰጠናል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የርዕሰ ሊቃነ ጳጳሳት መልእክት ዘወትር የሐዋርያዊ እረኛ መልእክት ነው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣቸዋለን። የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ኃላፊ አቶ አንድሪያ ቶርኔሊ በርዕሰ ሊቃነ ጳጳሳት የቅዱስ ጴጥሮስ ተተኪነትና በአስተምሯቸው ሚና ላይ በማሰላሰል የርዕሰ ሊቃነ ጳጳሳት መልእክት ዘወትር የሐዋርያዊ እረኛ መልእክት ነው በሚል ርዕስ ያዘጋጀውን ርዕሰ አንቀጽ ከዚህ ቀጥሎ እናስደምጣቸዋለን። ርዕሰ ሊቃነ ጳጳሳት ስለ ጦርነትና ስለ ሰላም፣ ስለ ስደት ወይም በሰው ሰራሽ አስተውሎት ዘመን የሰው ልጅ ስብዕናውን ሳያጣ እንዴት መኖር እንደሚችል በሚናገሩበት ወቅት ዘወትር የሐዋርያው ጴጥሮስ ተተኪና ከሁሉም በላይ መንፈሳዊ መሪ በመሆን ነው። የሮም ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት እንደ ጎርጎሮሳውያኑ በ1929 ዓመተ ምህረት የሮማውያንን ጥያቄ በፈታው የላቴራን ስምምነት መሠረት የዓለማችን ትንሿና ሉዓላዊ አገር በጣሊያን መዲና ሮም ውስጥ በምትገኝ ትንሿ ቫቲካን ውስጥ ሆነው የሰው ልጆችን በሚመለከቱ ጉዳዮች ላይ ሲወያዩ ፖለቲከኛ ወይም ስለ ፖለቲካ ይናገራሉ ማለት አይደለም። የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ ጥቅምት 4965 ዓመተ ምህረት ለተባበሩት መንግሥታት ጠቅላላ ጉባኤ ባደረጉት ንግግር ይህን በሚገባ አስረድተዋል። ይህ ጉባኤ ሁላችሁም በሚገባ እንደምታውቁት ሁለት ዓይነት ባሕሪ አለው። ቀላልነቱንና ታላቅነቱን በአንድ ጊዜ የሚገልጽ ነው። ቀላልነቱን ስንመለከተው ለጉባኤው የሚናገረው ርዕሰ ሊቃነ ጳጳስ እንደ እናንተ ሰውና ሉዓላዊ መንግሥታትን ከሚወክሉ መካከል እጅግ ትንሹ ወንድማችሁ በመሆን ነው። እኛን ከዚህ አንጻር መመልከት ከመረጣችሁ ምሳሌያዊና ጊዜያዊ ሉዓላዊነት ብቻ ያለውን መንፈሳዊ ተልእኮን በነጻነት መጠቀሙንና ከእርሱ ጋር መገናኘት ለሚፈልጉት ማረጋገጥ የምፈልገው ከዚህ ዓለም ሉዓላዊነት ነጻ መሆኑን ነው ብለዋል። ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ በዩናይትድ ስቴትስ ሐዋርያዊ ጉብኝታቸው ላይ ስለ ራሳቸው ሲናገሩ ጊዜያዊ ኃይል የለውም፣ ከእናንተ ጋርም ለመወዳደር ምንም ፍላጎት የለውም። እንደ እውነቱ ከሆነ በምንችለው መስክ ሁሉ በትሕትናና በፍቅር ለማገልገል ከመፈለግ ሌላ ለጉባኤው የምናቀርበው ጉዳይም ጥያቄም የለንም ብለዋል። ኢየሱስ ክርስቶስን ለማገልገል ያለውን ፍጹም ነጻነት ለማረጋገጥ ሲባል ከአንድ ምዕት ዓመት ገደማ በፊት የሮም ጳጳስና የኩላዊት ቤተ ክርስቲያን ሐዋርያዊ እረኝነት አገልግሎቱን የሚፈጽምበትን ትንሽ መሬት ተገኝቶ ተቋቋመ። ነገር ግን ይህ ከሌላው ከማንኛውም መንግስት የተለየ ፍላጎት እንዳለው በትክክል ለመለየት የተነደፈ ነበር።

0: ይህ ንድፍ የሁለትዮሽ ተልእኮ ማረጋገጫ አይደለም። የሩስ ሊቃነ ጳጳሳትን የሀገር መሪነት ሚናን ማጉላትና ማጋነን ወይም በዚህ ሚና አስፈላጊነት ላይ ማትኮር የሚያሳስት ነው። ምክንያቱም የዓለም አቀፍ ሐዋርያዊ እረኛ እውነተኛ ተልእኮ ዋጋን ያስከፍላል። ወንጌልን ለማወጅ ብቻ ዓላማ ያለው ሐዋርያዊ እረኛ ለካቶሊካዊ ምእመናን፣ ለክርስቲያኖች፣ ለአማኞችና በጎ ፈቃድ ላላቸው ሰዎች በሙሉ ከመሳሪያ ትጥቅ ነፃ የሆነ ሰላማዊ የፍቅርና የወንድማማችነት መልእክት ይናገራል። በዚህም የሚላን ከተማ ሊቀ ጳጳስ የነበሩትና በቀድሞ ስማቸው ካርዲናል ጆቫኒ ባቲስታ ሞንቲኒ በኋላም ርዕሰ ሊቃነ ጳጳሳት የሆኑት ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ በጥቅምት 10 1962 ዓ.ም በካምፒዶሊዮ ባደረጉት ንግግር አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ በዚያ ንግግራቸው የቤተ ክርስቲያኒቱ ጊዜያዊ ኃይል በ1870 ዓ.ም ማብቃቱንና በጳጳሳዊ ግዛቶች ላይ የደረሰውን ውጥቀት አስመልክተው ሲናገሩ የቤተ ክርስቲያኒቱ መንፈሳዊ አስተዳደርና በዓለም ላይ ያላት የሞራል ተጽዕኖ ከመቼውም ጊዜ በበለጠ ወደ ከፍተኛ ደረጃ የደረሰው የርዕሰ ሊቃነ ጳጳሳት ሐዋርያዊ አስተምሮንና የወንጌል ምስክርነትን በልዩ ኃይል በጀመሩበት ጊዜ ነበር ብለዋል። የሐዋርያው ጴጥሮስ ተተኪ ርዕሰ ሊቃነ ጳጳሳት የሰው ልጅ ሕይወት በእያንዳንዱ ደረጃ መከበር እንዳለበት ጥሪ ሲያቀርቡ፣ የሕዝቦችን የጋራ ጥቅም በአእምሯቸው ይዘው ስለ ሰላም ሲናገሩ፣ ከፍትሐዊ ጦርነት ጽንሰ ሐሳብ በላይ የጦር መሣሪያ ውድድር እንዲቆም ማኅበራዊ አስተምሮን ይፋ በማድረግ ውይይትና ድርድር እንዲደረግ፣ የስደተኞች ሰብአዊ ክብር ሳይዘነጋ በሄዱበት ሁሉ ተቀባይነት እንዲያገኙ ሲጠይቁ፣ ድሆችን የወንጌል እምብርት በማድረግ የበለጠ ፍትሐዊና ትክክለኛ ማኅበረሰብን መገንባት እንዳለበት ሲያስታውሱን፣ የሃይማኖት ነጻነት እንዲጠበቅ ለፍጥረት እንክብካቤን በማድረግ ለልጆቻችንና ለልጅ ልጆቻችን የማስተላለፍ አስፈላጊነትን ሲያስረዱ፣ እንደ መንግሥት መሪ ሳይሆን ወንጌልን ለዓለም የሚያውጁ በመሆናቸው ብቻ ነው ሲል ርዕሰ አንቀጹ ሐተታውን ደምድሟል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሐምሌ 7 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ወደ እናንተ አድማጮቻችን የምናደርሰው ሀብትን ስለ መካፈል በሚገልጸው ክፍል ላይ ትኩረት አድርገን ያዘጋጀውን አስተምሮ በማስከተል ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን። ሀብትን ስለ መካፈል። ሀብትና ንብረት ሕጋዊ ባለቤት ቢኖራቸውም እንኳን ምንም ጊዜ ቢሆን አጠቃላይ ግብ አላቸው። ሀብትን ያላግባብ ማከማቸት ኢ ግብረ ገባዊ ነው። ምክንያቱም እግዚአብሔር ለሁሉም ሀብትና ንብረት ያስቀመጠውን አጠቃላይ ግብ በግልጽ ይቃረናልና። ክርስቲያናዊ ድህነት የተሟላ የሰው ልጅ ነጻነት ነው። ይህም ማለት ከእጦት ብቻ ሳይሆን ከንብረት ባለቤትነትም ነፃ መሆን ነው። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህንን ሲመኙ ከሃይማኖት ተሳስተዋል ይለናል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንደተገለጸው። የቤተ ክርስቲያን አበው የዘመናቸውን ማኅበራዊና ፖለቲካዊ መዋቅሮችን ከመለወጥ ይልቅ የምዕመናንን ህሊና ለመለወጥ ትኩረት ይሰጣሉ። በኢኮኖሚያዊ መስክ የተሰማሩና ሀብት ያላቸው ሰዎች ራሳቸውን እግዚአብሔር ባደራ የሰጣቸው ሀብት አስተዳዳሪዎች አድርገው እንዲቆጥሩ ያስባሉ። ሀብት ሰውን የማገልገል ተግባሩን የሚያሟላው ለሌሎችና ለህብረተሰብ ጥቅም ሲውል ነው። የአሌክሳንድሪያው ቅዱስ ቀለሜንጦስ እንዳለው አንዳችንም ሀብት ከሌለን ለባልንጀራችን እንዴት መልካም ነገር ማድረግ እንችላለን? በቅዱስ ዮሐንስ አፈወርቅ አስተሳሰብ ሀብት ያለው በአንዳንድ ሰዎች እጅ ሲሆን እነርሱም ለሌሎች በማካፈል ይመሰገኑበታል። ሀብት ከእግዚአብሔር የሚመጣ ነገር ስለሆነ ለባለቤቱ ጥቅም ይውላል፣ የሌላቸውም እንዲጠቀሙበት እንዲዘዋወር ይደረጋል። ከመጠን በላይ ሀብት ጋር መቆራኘትና ለማከማቸት መመኘት ክፉ ነገር ነው። ታላቁ ቅዱስ ባሲሊዮስ ሀብታሞች የጎተራዎቻቸውን በር እንዲከፍቱ ሲያበረታታ ትልቅ ወራጅ ውሃ በሺ በሚቆጠሩ ቦዮች ውስጥ አድርጎ ወደ ለም መሬት እንደሚፈስ እንዲሁ በሺ የተለያዩ መንገዶች ገበታችው ወደ ድሆች ቤት እንዲደርስ አድርጎ ይላቸዋል። ቅዱስ ባሲሊዮስ እንደሚያብራራው ሀብት ከምንጭ እንደሚፈልቅ ውሃ ነው። ብዙ በተቀዳለት ቁጥር እየጠራ ይሄዳል። ምንጩን አለመጠቀም ግን ስህተት ይሆናል። ታላቁ ቅዱስ ጎርጎሪዮስ እንደተናገረው ባለጸጋ ሰው የንብረቱ አስተዳዳሪ ብቻ ነው። ለድሆች የሚያስፈልጋቸውን ነገር መስጠት በትህትና መከናወን ያለበት ሥራ ነው። ምክንያቱም ሀብቱ የሰጪው አይደለምና። ሀብትን ለራሱ ብቻ የሚያከማች ሰው ንጹሕ አይደለም። ለተቸገሩ መስጠት ዕዳ መክፈል ይሆናል ማለት ነው በማለት ያስተምራል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነበር።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ሐምሌ 7 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢሲያ ካቶሊካዊት ቤተክርስቲያን ህብረትን እንድትገነባ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በቬኔዙዌላ የላጉዌራ ቁምስና አሜሪካን አባ አንቶኒዮ ስለ ቬኔዙዌላ መጸለይ ፈጽሞ እንዳይቋረጥ ማሳሰባቸውን የሚገልጽ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በማስከተል የርዕሰ ሊቃነ ጳጳሳት መልእክት ዘወትር የሐዋርያዊ እረኛ መልእክት ነው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የኢሲያ ካቶሊካዊት ቤተ ክርስቲያን ህብረትን እንድትገነባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኢንዶኔዥያ መዲና ጃካርታ ውስጥ ከሐምሌ 13 እስከ ሐምሌ 19 2018 ዓመተ ምህረት ድረስ ለሚካሄደው 12ኛው የኢሲያ ብፁዓን ጳጳሳት ጉባኤ ፌዴሬሽን ስብሰባ መልእክት ልከዋል። የጉባኤው ልዩ መልእክተኛ አድርገው ለሾሟቸው ብፁዕ ካርዲናል ኦስዋልዶ ግራሲያስ በጻፉት መልእክት በኢሲያ የምትገኝ ካቶሊካዊት ቤተ ክርስቲያን የጊዜውን ሁኔታ ለማስተካከል በምታደርገው ጥረት ሳትፈራ በተግባሮቿና በውሳኔዎቿ መካከል እግዚአብሔርን እንድታስቀድም አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርቡ ይፋ ባደረጉት ማግኒፊካ ሂዩማኒታስ ወይም የሰብአዊነት ታላቅነት በሚለው ሐዋርያዊ መልእክታቸው ቁጥር 16 ላይ መፍረሻቸው የተቃረበ ማማዎች ጌቶች ሳትሆኑ ህብረትን የምትገነቡና የሚመጣውን የእግዚአብሔር መንግሥት አገልጋዮች እንድትሆኑ የሚለውን በመጥቀስ ጥሪያቸውን አቅርበዋል። ቅዱስነታቸው ይህን ጥሪ ያቀረቡት በኢንዶኔዥያ መዲና ጃካርታ ውስጥ ከሐምሌ 13 እስከ ሐምሌ 19 2018 ዓመተ ምህረት ድረስ ለሚካሄደው 12ኛው የኢሲያ ብፁዓን ጳጳሳት ጉባኤዎች ፌዴሬሽን ጠቅላላ ስብሰባ ልዩ መልእክተኛ አድርገው ለሾሟቸው የቀድሞው የቦምቤይ ከተማ ሊቀ ጳጳስ ለነበሩት ብፁዕ ካርዲናል ኦስዋልዶ ግራሲያስ በላኩት መልእክት ነው። በላቲን ቋንቋ በጻፉት መልእክታቸው ምእመናኑና ወንድም ብፁዓን ጳጳሳት በመተባበር የጊዜውን ሁኔታ ለመለወጥ በሚያደርጉት ጥረት ሳይፈሩ በኢሲያ የምትገኝ ካቶሊካዊት ቤተ ክርስቲያን እምነትንና ሰብአዊነትን በዘላቂነት ለማሳደግ በምታደርገው ተስፋ ላይ እንድትጸና አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቤተ ክርስቲያን ማኅበረሰብ የጋራ ቁርጠኝነትን መሠረት በማድረግ መዝሙር 85ን ጠቅሰው በጻፉት ሐዋርያዊ መልእክታቸው የተናቁት ድሆች፣ ሕሙማን፣ ስደተኞችና ዝቅተኞች የማዕዘን ድንጋይ ይሆናሉ። በምድር ላይ ፍቅርና እምነት የሚገናኙበት፣ ፍትሕና ሰላም የሚተቃቀፉበት ጠንካራና እንግዳ ተቀባይ የሆነ የጋራ ቤትን ይገነባሉ ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ የእረኝነትና የአባትነት ልብ ለኢሲያ ብፁዓን ጳጳሳት ጉባኤዎች በጻፉት መልእክት የፈረሰውን የባቢሎን ግንብ የሚመስል ከመገንባት ይልቅ መሠረቱ ጠንካራና መልካም የሆነውን በመገንባት እንዲተባበሩ፣ የሰው ልጅ ውበቱን እንዳያጣና ዓለምም እግዚአብሔር በእያንዳንዱ የሰው ልብ ውስጥ መኖሪያው ሊያደርገው የሚፈልገውን ቦታ እንደገና እንዲያውቅ በማለት ጥሪያቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኔ 17 2018 ዓመተ ምህረት በጻፉት መልእክታቸው ላይ የርዕሰ ሊቃነ ጳጳሳት ቋሚ መልእክተኛ እንዲሾም በማለት የጎዋና ዳማው ሜትሮፖሊታን ሊቀ ጳጳስ ብፁዕ ካርዲናል ፊሊፔ ኔሪ አንቶኒዮ ያቀረቡትን ጥያቄ አስታውሰዋል። በመጨረሻም ለሐዋርያዊ ወንድሞቻቸው ለሆኑት ብፁዓን ጳጳሳት በሙሉ የእመቤታችን ቅድስት ድንግል ማርያምና የቅዱስ ዮሴፍ ፍቅራዊ ጥበቃን ተመኝተውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በቬኔዙዌላ የላጉዌራ ቁምስና መሪ ካህን አባ አንቶኒዮ ስለ ቬኔዙዌላ መጸለይ ፈጽሞ እንዳይቋረጥ አሳሰቡ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: ሰኔ 17 ቀን 2018 ዓመተ ምህረት በቬንዙዌላ ላይ የደረሰው አስከፊ የመሬት መንቀጥቀጥ አደጋን አስመልክቶ የቅድስት ልበ ማርያም ቁምስና ካህን የሆኑት አባ አንቶኒዮ ሬላ ምድሪቷ በሐዘንና በጥርጣሬ መዋጧን፣ ነገር ግን በአንድነትና በህብረት መቆሟን ገልጸው ቁምስናቸው በአደጋው እጅግ ለተጎዱ ማህበረሰቦች የእርዳታ አገልግሎት የሚሰጥበት ማዕከል በመሆን የቁሳዊም ሆነ መንፈሳዊ መልሶ ግንባታ ጊዜን ጽናትንና ጸሎትን እንደሚጠይቅ አስረድተዋል። በአካባቢው የሚገኙ ቤተሰቦች አሁንም ድረስ በፈራረሱ ህንፃዎች መካከል በአደጋው ምክንያት የጠፉ ወዳጆቻቸውን የመገኘት ዜና በጉጉት እየጠበቁ ባሉበትና አጠቃላይ ማህበረሰቡ የቀደመ ህይወታቸው መልሶ ለመገንባት ከፍተኛ ጥረት እያደረጉ በሚገኙበት በአሁኑ ወቅት በላጉዌራ የምትገኘው ካቶሊካዊት ቤተ ክርስቲያን ረቡዕ ሰኔ 17 ቀን 2018 ዓመተ ምህረት ቬንዙዌላ ላይ በደረሰው አውዳሚ ከባድ የመሬት መንቀጥቀጥ አደጋ ምክንያት ጉዳት ከደረሰባቸው ሰዎች ጎን መቆሟን እንደቀጠለች ተናግረዋል። የቅድስት ልበ ማርያም ቁምስና ካህን የሆኑት አባ አንቶኒዮ ሬላ ሁኔታውን አስመልክተው እንደተናገሩት ጉዳቱ ወደ ደረሰባቸው በርካታ አካባቢዎች መድረስ ከባድ ስለሆነ እና የጥፋቱ መጠን እጅግ ከፍተኛ በመሆኑ ምክንያት አጠቃላይ የአደጋውን መጠን መረዳት አሁንም አስቸጋሪ መሆኑን ጠቅሰው ውድመቱ እጅግ በጣም ከፍተኛ ነበር ያሉ ሲሆን አንዳንድ ቦታዎች የጦርነት ቀጠናዎችን እንደሚመስሉና ሌሎች አካባቢዎች ደግሞ አጠቃላይ ህንፃዎች ወደ ፍርስራሽነት በመቀየራቸው የምጽአት ቀን ትዕይንቶችን መስለው ወደ አእምሯቸው እንደሚመጡም አስረድተዋል። ከመሬት መንቀጥቀጡ 15 ቀናት በኋላ በርካታ ቤተሰቦች አሁንም ድረስ የጠፉ ዘመዶቻቸውን በህይወት የማግኘት ተስፋቸውን አጥብቀው መያዛቸውን የጠቆሙት ካህኑ ሌሎች ደግሞ የሚወዷቸውን ሰዎች አካል ቅሪት ብቻ የማግኘት ልብ የሚሰብር እውነታ እንዳጋጠማቸው ገልጸው በርካታ ቤተሰቦች ዘንድ አሁንም ከፍተኛ ተስፋ እንዳለና በቅርቡ ከፍርስራሹ ስር በህይወት የተረፉ ሁለት እህቶችን ማዳን መቻሉን አስታውሰዋል። የመረጋጋት መንፈስን ማጣት ከስሜታዊ ጉዳት በላይ መሆኑን ያስረዱት ካህኑ ከዚህም በተጨማሪ የውሃ፣ የምግብና የኢኮኖሚ ደህንነትን ጨምሮ በጣም መሰረታዊ የሆኑ ነገሮችን እንደሚነካ ጠቁመው ምንም እንኳ አንዳንድ ሱቆች እንደገና ቢከፈቱም አጠቃላይ የንግድ እንቅስቃሴዎች ግን ውስን መሆናቸውንና ስፍር ቁጥር የሌላቸው ሰዎች በአደጋው ምክንያት የኑሮ መተዳደሪያቸውን እንዳጡ አስታውሰው በጣም አስቸጋሪ ሁኔታ እንዳጋጠማቸው ተናግረዋል። የቅድስት ልበ ማርያም ቁምስና በሀገሪቱ ስብከቱ ውስጥ ካሉ ሌሎች ማህበረሰቦች ጋር ሲነጻጸር አነስተኛ ጉዳት እንደደረሰበት የጠቆሙት ካህኑ የቤተ ክርስቲያኒቷ በርካታ ሐውልቶች ቢወድሙም የመሰዋያው ስፍራ በከፊል ቢጎዳም የቤተ ክርስቲያኑ መዋቅራዊ ሁኔታ ግን ጥሩ ደረጃ ላይ እንደሚገኝ አስረድተዋል። በአጎራባች ቁምስናዎች ያለው ሁኔታ ግን በጣም የተለየ መሆኑን ያመላከቱት አባ አንቶኒዮ ካቴድራሉ ከፍተኛ ጉዳት እንደደረሰበትና በመሬት መንቀጥቀጡ በደረሰባቸው አደጋ ምክንያት በርካታ አብያተ ክርስቲያናት ፈርሰው እንደገና መገንባት እንዳለባቸው የጠቆሙ ሲሆን የቁምስናው ቤተ ክርስቲያን በአንጻሩ በጥሩ ሁኔታ ላይ ስለምትገኝ ለአስቸኳይ ጊዜ እርዳታ ወሳኝ ማዕከል መሆኗን ገልጸው ቁምስናው ለካህናት የመሰብሰቢያ ቦታ እንዲሁም ለአጎራባች ማህበረሰቦች የእርዳታ ማከፋፈያ ማዕከል መሆኗን አስረድተዋል። ካህኑ ከመላው ቬንዙዌላና ከተለያዩ የዓለም አገራት የተደረገውን ያልተለመደ የትብብር መንፈስ በአጽንኦት በማስታወስ ይህንን የሚያክል ከፍተኛ አደጋ ሲደርስ አይቶ እንደማያውቁ ጠቁመው አደጋውን ተከትሎ ለታዩት በርካታ የሰብአዊነት ተነሳሽነቶች ያላቸውን ምስጋና ያቀረቡ ሲሆን ነገር ግን በመጀመሪያዎቹ ጥቂት ቀናት ውስጥ የእርዳታ ጥረቱ በተወሰነ ደረጃ የተዛባበት ምክንያት የአደጋው መጠን ሰፊ በመሆኑ እንዲሁም በርካታ ድርጅቶችና ተቋማት በአንድ ጊዜ በመምጣታቸው እንደሆነም አስረድተዋል። በዚህ ሁኔታ ውስጥ የአገር ስብከቱና የቁምስና ትስስሩን በማስተባበር ፈጣን የሆነ ሀብትንና በጎ ፈቃደኞችን ማሰባሰብ የቻለው ካሪታስ ቬንዙዌላ የተጫወተው ሚና ከፍተኛ መሆኑን ያነሱት ካህኑ ከአደጋው በኋላ ወዲያውኑ ምላሽ የሰጠው የመጀመሪያው ድርጅት ካሪታስ መሆኑን በአጽንኦት ገልጸዋል። ምግብና መድኃኒት ከማከፋፈል ባለፈ መንፈሳዊ እንክብካቤን ማድረግ የአገር ስብከቱ ካህናት ካጋጠሟቸው ፈተናዎች አንዱና ዋነኛው መሆኑን የጠቆሙት አባ አንቶኒዮ ራስን በሌላ ሰው ቦታ ለማስቀመጥ ቀላል እንዳልሆነ ጠቁመው የሰውን ችግር እንደ ራስ አለማየት በተግባር የማይቻል ነገር ነውም ብለዋል። አባ አንቶኒዮ ልባቸውን ከነኳቸው በርካታ አጋጣሚዎች መካከል በፍርስራሹ ውስጥ ተይዛ የቀረችውን የልጅ ልጃቸውን በከፍተኛ ትጋት የሚፈልጉ አንዲት አያት አሳዛኝ ሁኔታ እንደሆነ አስታውሰው ከዚህም በተጨማሪ የአንድ ዓመት ሕፃን ልጅን ጨምሮ በቅርቡ የመሬት መንቀጥቀጡ ሰለባ ለሆኑ በርካታ ሰዎች የቀብር ስነ ስርዓት የተፈጸመበትን ሁኔታ በአዘኔታ ገልጸው እንዲህ ባለው እውነታ ውስጥ የእምነት የብርሃን ጭላንጭልን ለማብራት ትክክለኛዎቹን ቃላት ማግኘት ቀላል ስራ አይደለም ብለዋል። አሁን የተከሰተውን አደጋን የቬንዙዌላውያንን ጽናት ያሳየውንና እንደ አውሮፓውያን አቆጣጠር በ1999 ዓ.ም በቫርጋስ ክልል ከደረሰው አስከፊ የመሬት መንሸራተት አደጋ ጋር ያነጻጸሩት ካህኑ ይህ አደጋ የመጀመሪያቸው እንዳልሆነም አስታውሰዋል። የአካባቢው ቤተ ክርስቲያን ቅድሚያ ከሚሰጣቸው ነገሮች መካከል እንደ ሕንፃ ብቻ ሳይሆን ለማህበረሰባቸው እንደ መሰብሰቢያ፣ መጽናኛና ጸሎት ቦታ ተደርጎ የሚታዩት አብያተ ክርስቲያናትን መልሶ የመገንባት ሁኔታ መሆኑን ያመላከቱት አባ አንቶኒዮ ለምእመናኖቻቸው ይህ ስፍራ መኖሪያ ቤታቸው እንዳልሆነ አዘውትረው እንደሚነግሯቸው አስታውሰው ምእመናን እግዚአብሔርን ለማመስገን፣ ለመጸለይ ወይም ከእርሱ ጋር ለመነጋገር በፈለጉበት ጊዜ ሁሉ ወደዚህ መምጣት ይችላሉ ብለዋል። የአምልኮ ቦታዎችን ከመገንባት በተጨማሪ በአደጋው ለተጎዱ ምእመናን እና ለሐዋርያዊ አገልግሎት ሰራተኞች የሚሰጠውን መንፈሳዊና ስነ ልቦናዊ ድጋፍ ማጠናከር አስፈላጊ እንደሆነ ያመላከቱት ካህኑ ይህ አገልግሎት የሚከናወነው ከካህናትና በቤተ ክርስቲያን ውስጥ ከሚያገለግሉ ምእመናን ጋር እንደሆነም አስረድተዋል። በቁሳቁስ ደረጃ በጣም አጣዳፊ በሆነ ሁኔታ ከሚያስፈልጉ ነገሮች መካከል ምግብና ንጹህ የመጠጥ ውሃ አቅርቦት እንደሆነ የተገለጸ ሲሆን በርካታ ነዋሪዎች ሕይወታቸውን የሚመሩበት ከማኪታ ዓለም አቀፍ አየር ማረፊያ እና ከላጉዌራ ወደብ ወይም ከአነስተኛ የአካባቢ ንግዶች ጋር በተያያዙ እንቅስቃሴዎች ላይ እንደሆነ እና አብዛኛዎቹ በአሁኑ ወቅት መዘጋታቸውን ወይም መውደማቸውን ተገልጿል። አንዳንድ ሰዎች መኖሪያ ቤታቸውን አላጡም፣ ነገር ግን ገቢያቸውን በማጣታቸው ምክንያት ራሳቸውን የሚደግፉበት ምንም መንገድ የላቸውም ያሉት አባ አንቶኒዮም ምንም እንኳ የመድኃኒት ልገሳዎች በብዛት ቢኖሩም እና ቁምስናው የማህበረሰቡ የመድኃኒት ባንክ ቢያቋምም ቀጣይነት ያለው የምግብ አቅርቦትን ማረጋገጥ በሚቀጥሉት ሳምንታት ውስጥ ትልቁ ቅድሚያ የሚሰጠው ጉዳይ ሆኖን ይቀጥላልም ብለዋል። አባ አንቶኒዮ በማከልም የመሬት መንቀጥቀጥ አደጋ ሰለባዎችን ለደገፉት ግለሰቦችም ሆነ ተቋማት ያላቸውን ልባዊ ምስጋና ገልጸው የሚዲያው ትኩረት ወደ ሌላ ቦታ ሲዞር የነበረው አንድነት እንዳይጠፋ ጥሪ በማቅረብ የሚደረገው እርዳታ መቀነሱ ስለማይቀር እንደገና በሁለት እግራችን ለመቆም እንድንችል እና የመልሶ ግንባታውን ስራ ለመጀመር አሁንም ተጨማሪ እርዳታ እጆች ያስፈልጉናል ብለዋል። እዚህም በተጨማሪ በአገራቸው ውስጥ የሚከናወኑትን ክስተቶች በከፍተኛ ስጋት ለሚከታተሉት በውጭ አገራት ለሚኖሩ ቬንዙዌላውያን የተስፋ መልእክት ያቀረቡት አባ አንቶኒዮ በመጨረሻም ለሁሉም በጎ ፍቃድ ላላቸው ሰዎች ከልብ የመነጨ ጥሪ በማቅረብ ለቬንዙዌላ መጸለይን አታቋርጡ በማለት የተማጸኑ ሲሆን ሁሉም ሰው በቁሳዊ መንገድ መርዳት ባይችልም ነገር ግን ፍሬ የሚያፈራበት ወደ እግዚአብሔር ዙፋን ስለሚደርስ ለሕዝቡ በየቀኑ መጸለይ ዋጋ እንዳለው ጠቁመው ቤተክርስቲያኒቱን ከተጎዱት ጋር መቆሟን የምትቀጥልበትን መንፈስ የሚገልጹ ቃላትን በመጥቀስ እምነት ነገሮችን ቀላል አያደርግም፣ በቀላሉ እንዲቻሉ ያደርጋቸዋል፣ ምክንያቱም ወደፊት እንድንራመድ በነፍሳችን ውስጥ ጥንካሬ ይሰጠናል በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የርዕሰ ሊቃነ ጳጳሳት መልእክት ዘወትር የሐዋርያዊ እረኛ መልእክት ነው በሚል ርዕስ የተዘጋጀ ርዕሰ አንቀጽ እናስደምጣቸዋለን። የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ኃላፊ አቶ አንድሪያ ቶርኔሊ በርዕሰ ሊቃነ ጳጳሳት የቅዱስ ጴጥሮስ ተተኪነትና በአስተምሯቸው ሚና ላይ በማሰላሰል የርዕሰ ሊቃነ ጳጳሳት መልእክት ዘወትር የሐዋርያዊ እረኛ መልእክት ነው በሚል ርዕስ ያዘጋጀውን ርዕሰ አንቀጽ ከዚህ ቀጥሎ እናስደምጣቸዋለን። ርዕሰ ሊቃነ ጳጳሳት ስለ ጦርነትና ስለ ሰላም፣ ስለ ስደት ወይም በሰው ሰራሽ አስተውሎት ዘመን የሰው ልጅ ስብዕናውን ሳያጣ እንዴት መኖር እንደሚችል በሚናገሩበት ወቅት ዘወትር የሐዋርያው ጴጥሮስ ተተኪና ከሁሉም በላይ መንፈሳዊ መሪ በመሆን ነው። የሮም ጳጳስ የሆኑት ርዕሰ ሊቃነ ጳጳሳት እንደ ጎርጎሮሳውያኑ በ1929 ዓመተ ምህረት የሮማውያንን ጥያቄ በፈታው የላቴራን ስምምነት መሠረት የዓለማችን ትንሿና ሉዓላዊ አገር በጣሊያን መዲና ሮም ውስጥ በምትገኝ ትንሿ ቫቲካን ውስጥ ሆነው የሰው ልጆችን በሚመለከቱ ጉዳዮች ላይ ሲወያዩ ፖለቲከኛ ወይም ስለ ፖለቲካ ይናገራሉ ማለት አይደለም። የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ ጥቅምት 4965 ዓ ም ለተባበሩት መንግሥታት ጠቅላላ ጉባኤ ባደረጉት ንግግር ይህን በሚገባ አስረድተዋል። ይህ ጉባኤ ሁላችሁም በሚገባ እንደምታውቁት ሁለት ዓይነት ባሕሪ አለው። ቀላልነቱንና ታላቅነቱን በአንድ ጊዜ የሚገልጽ ነው። ቀላልነቱን ስንመለከተው ለጉባኤው የሚናገረው ርዕሰ ሊቃነ ጳጳስ እንደ እናንተ ሰውና ሉዓላዊ መንግሥታትን ከሚወክሉ መካከል እጅግ ትንሹ ወንድማችሁ በመሆን ነው። እኛን ከዚህ አንጻር መመልከት ከመረጣችሁ ምሳሌያዊና ጊዜያዊ ሉዓላዊነት ብቻ ያለውን መንፈሳዊ ተልእኮን በነጻነት መጠቀሙንና ከእርሱ ጋር መገናኘት ለሚፈልጉት ማረጋገጥ የምፈልገው ከዚህ ዓለም ሉዓላዊነት ነጻ መሆኑን ነው ብለዋል። ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ በዩናይትድ ስቴትስ ሐዋርያዊ ጉብኝታቸው ላይ ስለ ራሳቸው ሲናገሩ ጊዜያዊ ኃይል የለውም፣ ከእናንተ ጋርም ለመወዳደር ምንም ፍላጎት የለውም። እንደ እውነቱ ከሆነ በምንችለው መስክ ሁሉ በትሕትናና በፍቅር ለማገልገል ከመፈለግ ሌላ ለጉባኤው የምናቀርበው ጉዳይም ጥያቄም የለንም ብለዋል። ኢየሱስ ክርስቶስን ለማገልገል ያለውን ፍጹም ነጻነት ለማረጋገጥ ሲባል ከአንድ ምዕት ዓመት ገደማ በፊት የሮም ጳጳስና የኩላዊት ቤተ ክርስቲያን ሐዋርያዊ እረኝነት አገልግሎቱን የሚፈጽምበትን ትንሽ መሬት ተገኝቶ ተቋቋመ። ነገር ግን ይህ ከሌላው ከማንኛውም መንግሥት የተለየ ፍላጎት እንዳለው በትክክል ለመለየት የተነደፈ ነበር። ይህ ንድፍ የሁለትዮሽ ተልእኮ ማረጋገጫ አይደለም። የርዕሰ ሊቃነ ጳጳሳትን የሀገር መሪነት ሚናን ማጉላትና ማጋነን ወይም በዚህ ሚና አስፈላጊነት ላይ ማትኮር የሚያሳስት ነው። ምክንያቱም የዓለም አቀፍ ሐዋርያዊ እረኛ እውነተኛ ተልእኮ ዋጋን ያስከፍላል። ወንጌልን ለማወጅ ብቻ ዓላማ ያለው ሐዋርያዊ እረኛ ለካቶሊካዊ ምዕመናን፣ ለክርስቲያኖች፣ ለአማኞች እና በጎ ፈቃድ ላላቸው ሰዎች በሙሉ ከመሳሪያ ትጥቅ ነፃ የሆነ ሰላማዊ የፍቅርና የወንድማማችነት መልእክት ይናገራል። በዚህም የሚላን ከተማ ሊቀ ጳጳስ የነበሩትና በቀድሞ ስማቸው ካርዲናል ጆቫኒ ባቲስታ ሞንቲኒ በኋላም ርዕሰ ሊቃነ ጳጳሳት የሆኑት ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ በጥቅምት 10 1962 ዓ.ም በካምፒዶሊዮ ባደረጉት ንግግር አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ በዚያ ንግግራቸው የቤተ ክርስቲያኒቱ ግዚያዊ ኃይል በ1870 ዓመተ ምህረት ማብቃቱንና በጳጳሳዊ ግዛቶች ላይ የደረሰውን ውጥቀት አስመልክተው ሲናገሩ የቤተ ክርስቲያኒቱ መንፈሳዊ አስተዳደርና በዓለም ላይ ያላት የሞራል ተጽዕኖ ከመቼውም ጊዜ በበለጠ ወደ ከፍተኛ ደረጃ የደረሰው የርዕሰ ሊቃነ ጳጳሳት ሐዋርያዊ አስተምሮንና የወንጌል ምስክርነትን በልዩ ኃይል በጀመሩበት ጊዜ ነበር ብለዋል። የሐዋርያው ጴጥሮስ ተተኪ ርዕሰ ሊቃነ ጳጳሳት የሰው ልጅ ሕይወት በእያንዳንዱ ደረጃ መከበር እንዳለበት ጥሪ ሲያቀርቡ፣ የሕዝቦችን የጋራ ጥቅም በአእምሯቸው ይዘው ስለ ሰላም ሲናገሩ፣ ከፍትሐዊ ጦርነት ጽንሰ ሐሳብ በላይ የጦር መሳሪያ ውድድር እንዲቆም ማኅበራዊ አስተምሮን ይፋ በማድረግ ውይይትና ድርድር እንዲደረግ፣ የስደተኞች ሰብአዊ ክብር ሳይዘነጋ በሄዱበት ሁሉ ተቀባይነት እንዲያገኙ ሲጠይቁ፣ ድሆችን የወንጌል እምብርት በማድረግ የበለጠ ፍትሐዊና ትክክለኛ ማኅበረሰብን መገንባት እንዳለበት ሲያስታውሱን፣ የሃይማኖት ነጻነት እንዲጠበቅ ለፍጥረት እንክብካቤን በማድረግ ለልጆቻችንና ለልጅ ልጆቻችን የማስተላለፍ አስፈላጊነትን ሲያስረዱ፣ እንደ መንግሥት መሪ ሳይሆን ወንጌልን ለዓለም የሚያውጁ በመሆናቸው ብቻ ነው ሲል ርዕሰ አንቀጹ ሐተታውን ደምድሟል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሐምሌ 7 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ወደ እናንተ አድማጮቻችን የምናደርሰው ሀብትን ስለ መካፈል በሚገልጸው ክፍል ላይ ትኩረት አድርገን ያዘጋጀውን አስተምሮ በማስከተል ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን። ሀብትን ስለ መካፈል። ሀብትና ንብረት ሕጋዊ ባለቤት ቢኖራቸውም እንኳን ምንም ጊዜ ቢሆን አጠቃላይ ግብ አላቸው። ሀብትን ያላግባብ ማከማቸት ይህ ግብረ ገባዊ ነው። ምክንያቱም እግዚአብሔር ለሁሉም ሀብትና ንብረት ያስቀመጠውን አጠቃላይ ግብ በግልጽ ይቃረናልና። ክርስቲያናዊ ድህነት የተሟላ የሰው ልጅ ነጻነት ነው። ይህም ማለት ከእጦት ብቻ ሳይሆን ከንብረት ባለቤትነትም ነፃ መሆን ነው። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህንን ሲመኙ ከሃይማኖት ተሳስተዋል ይለናል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንደተገለጸው። የቤተ ክርስቲያን አበው የዘመናቸውን ማኅበራዊና ፖለቲካዊ መዋቅሮችን ከመለወጥ ይልቅ የምዕመናንን ህሊና ለመለወጥ ትኩረት ይሰጣሉ። በኢኮኖሚያዊ መስክ የተሰማሩና ሀብት ያላቸው ሰዎች ራሳቸውን እግዚአብሔር ባደራ የሰጣቸው ሀብት አስተዳዳሪዎች አድርገው እንዲቆጥሩ ያስባሉ። ሀብት ሰውን የማገልገል ተግባሩን የሚያሟላው ለሌሎችና ለህብረተሰብ ጥቅም ሲውል ነው። የአሌክሳንድሪያው ቅዱስ ቀለሜንጦስ እንዳለው አንዳችንም ሀብት ከሌለን ለባልንጀራችን እንዴት መልካም ነገር ማድረግ እንችላለን? በቅዱስ ዮሐንስ አፈወርቅ አስተሳሰብ ሀብት ያለው በአንዳንድ ሰዎች እጅ ሲሆን እነርሱም ለሌሎች በማካፈል ይመሰገኑበታል። ሀብት ከእግዚአብሔር የሚመጣ ነገር ስለሆነ ለባለቤቱ ጥቅም ይውላል፣ የሌላቸውም እንዲጠቀሙበት እንዲዘዋወር ይደረጋል። ከመጠን በላይ ሀብት ጋር መቆራኘትና ለማከማቸት መመኘት ክፉ ነገር ነው። ታላቁ ቅዱስ ባሲሊዮስ ሀብታሞች የጎተራዎቻቸውን በር እንዲከፍቱ ሲያበረታታ ትልቅ ወራጅ ውሃ በሺ በሚቆጠሩ ቦዮች ውስጥ አድርጎ ወደ ለም መሬት እንደሚፈስ እንዲሁ በሺ የተለያዩ መንገዶች ገበታችሁ ወደ ድሆች ቤት እንዲደርስ አድርጎ ይላቸዋል። ቅዱስ ባሲሊዮስ እንደሚያብራራው ሀብት ከምንጭ እንደሚፈልቅ ውሃ ነው። ብዙ በተቀዳለት ቁጥር እየጠራ ይሄዳል። ምንጩን አለመጠቀም ግን ስህተት ይሆናል። ይሆናል። ታላቁ ቅዱስ ጎርጎሪዮስ እንደተናገረው ባለጸጋ ሰው የንብረቱ አስተዳዳሪ ብቻ ነው። ለድሆች የሚያስፈልጋቸው ነገር መስጠት በትትና መከናወን ያለበት ሥራ ነው። ምክንያቱም ሀብቱ የሰጪው አይደለምና። ሀብትን ለራሱ ብቻ የሚያከማች ሰው ንጹሕ አይደለም። ለተቸገሩ መስጠት ዕዳ መክፈል ይሆናል ማለት ነው በማለት ያስተምራል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነበር።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።